ያች ድንቅ አልጋ አመለኛ ያላንድ ሰው አታስተኛ ሆያ ሆይ ሆዴ ጨዋታ ነው ልማዴ ሆያ ሆይ ሆዴ ጨዋታ ነው ልማዴ ሆያ ሆይ ሆዴ ጨዋታ ነው ልማዴ